0: This is CGSW 90.9 FM Calgary, Alberta. You are listening to the voice of Ethiopia. And I'm Karamachu Armajo, Sani, Sidistulatishi, Asra Sement, Yemalada program, Achin, Jemranal, Eskazetany, Mabrachununu, Katayu, Technology Kafakada, YBBC, Yalamzena, Ihonal.
1: እንደምናምስታችኋል አድማጮቻችን ለአርብ ሰኔ 5 ምሽት ያልናቸውን የቢቢሲ አማርኛ ዘገባዎች ይዘን ቀርበናል። በዛሬው ፕሮግራማችን የኦልሴ ጎኖባሳንጆን የመቀሌ ጉብኝት በተመለከተ በተለያዩ ሀገራት የሽምግልና ልምድ ያላቸው ባለሙያ ምን ይላሉ?
2: ከኦባሳንጆ ጋር በእንግሊዝኛ አውርቶ ከመደራደር ወይም ባስተርጓሚ በኩል መልእክትን ከማስተላለፍ ይልቅ ሁለቱም አካላት በአማርኛ ወይም በትግርኛ ቁጭ ብሎ ቢያወሩ ከልብ ይስማማሉ ባይ ነኝ።
1: በአሜሪካ ፔንሲልቬኒያ ግዛት በአውሮፓውያኑ መጋቢት 2 የአድዋ ድል መታሰቢያ ዕለት እንዲሆን የቀረበው የውሳኔ ሐሳብ መጽደቁ
3: symbolically በጣም ትልቅ የሆነ ተጽዕኖ አለው። ምክንያቱም የኢትዮጵያኖች ታሪክ ቻረልም ያ ታሪክ የአፍሪካኖች ታሪክ ነው። ያ ታሪክ የጥቁር አሜሪካኖች ታሪክ ነው።
1: እነዚህንና ሌሎችንም ዘገባዎች አካተናል። ስርጭታችንን በቀጥታ በፌስቡክ፣ በዩቲዩብ፣ በናይል ሳትና በአጭር ሞገድ ላይ መከታተል ትችላላችሁ። አብራችሁን ቆዩ። የፕሪቶሪያውን የሰላም ድርድር በዋና አሸማጋይነት የመሩት ኦባሳንጆ በመቀሌ ያደረጉት ጉብኝት አንዳች ተስፋ ይኖረው ይሆን? በአፍሪካ ቀንድ የሚደረጉ የሰላም ጥረቶችን እንዲያግዙ በአፍሪካ ህብረት ኮሚሽነር የተሾሙት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ትናንት ሐሙስ ሰኔ 4 2018 ዓ.ም ተመረጡ። ወደ ትግራይ ክልል አምርተው ከዶክተር ደብረጽዮን ገብረ ሚካኤል ጋር ተነጋግረዋል። ኦባሳንጆ በመቀሌ ጉብኝት ያደረጉት በትግራይ ክልልና በፌደራሉ መንግስት መካከል የጦርነት ስጋት ባየለበት ወቅት ነው። ህወሓት በፕሪቶሪያ ስምምነት መሰረት የተቋቋመውን የትግራይ ጊዜያዊ ተራደራ ፍርሶ ከጦርነቱ በፊት በተመረጠው ምክር ቤት ከተካ በኋላ ውጥረቱ ይበልጥ እየተባባሰ ቀጥሏል። በክልሉ ስላለው ወቅታዊ ሁኔታና የኦባሳንጆን ጉብኝት ሊያመጣ ስለሚችለው ለውጥ በተለያዩ ሀገራት ግጭቶችን ለመፍታት በተደረጉ ሽምግልናዎች ላይ የተሳተፉ የህግ ባለሙያ አነጋግረናል። በተባበሩት መንግስታት ድርጅት ውስጥ ለአመታት በተለያየ ኃላፊነት ያገለገሉት የህግ ባለሙያው አቶ ባይሳ ዋቆያ የኢትዮጵያን ግጭቶች ለመፍታት በሚደረገው ሽምግልና ላይ ያላቸውን ትዝብት በማካፈል ማብራሪያቸውን ይጀምራሉ።
2: እኔ በግሌም ማስበው እንዱ ብሎ የተለምዶ እንዱ ባህላችን ሆነና አብረን ባንድ ቋንቋ መነጋገር ስንችል የተለየ አስተሳሰብ ካለው ኢትዮጵያዊ ጋር አክቶን ሌላ ሶስተኛ አካል ከውጭ መጥቶ እንነጋገር የሚልሄ ይቆይ ኋላ ቀር ባህል ነው። በራስ ላይ መተማመንን የማጣት ምልክት ነው። የትግራይ ኢትዮጵያ ከኢትዮጵያ ክልሎች አንዷ ናት። በክልል ደረጃ የትግራይ ህዝብ ሌሎች የኢትዮጵያ ህዝቦች ካገኙት ጥቅም ጎሎብኛል ወይም ደግሞ እንደ ትግራይ እንደ ክልል የጎደለብኝ ነገር አለ በህገ መንግስቱ ተካተተልኝ ያ መብት አልተጠበቀም የሚል ከሆነ አምጥቶ በዛ መብት ላይ ህዝብን ማሳትፎ መንግስት ጋር ቁጭ ብሎ በሰላም ማውራት ይችላል። አሁንም ስልጣውዳሚ ጦርነት ውስጥ ኢኮኖሚ ማውደም ብቻ ሳይሆን ሚሊዮኖች የሚቆጠሩትን ወጣቶችን ነፍስ የቀጠፈን ጦርነት ትናንት በእግዚአብሔር ብርታት ከዛ ውስጥ ወጥተን ዛሬ እንደገና ደግሞ እንደ ሰው ልጅ ቁጭ ብሎ መነጋገር አክቶን ለሌላ ጦርነት መጋበዝ እኔ ወንጀል ነው። ለኔ እንደ ህዝቡ ነው እዚህ ውስጥ ትኩረት ውስጥ መክተት ነበረባቸው። የፈለገው ቢሆን ለፈለገው አላማ ቢሆን ጦርነትን እንደ መፍትሄ ቁልፍ አርጎ መውሰድ ትክክል አይደለም ባይነኝና
1: እርሶ እንግዲህ በተባበሩት መንግስታትም ባሸማጋይነት ሲሳተፉ ነበር ሲሰሩ ነበር። እንዲያው በአማጽያንና በመንግስት መካከል በተለያዩ የዓለም ክፍሎች በሚካሄዱ ድርድሮችም ላይ ተሳትፈዋልና በአፍሪካ ቀንድ የሚካሄዱ የሰላም ድርድሮችን እንዲያግዙ በአፍሪካ ህብረት የተሾሙት እና በፕሪቶሪያው የሰላም ስምምነት ወቅትም ዋና አደራዳሪ የነበሩት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ በትናንትናው ዕለት ወደ መቀሌ ሄደው ከነ ዶክተር ደብረጽዮን ጋር ተወያይተው መመለሳቸውን ሰምተናል። ምንም እንኳን ዝርዝር ጉዳዮችን የተመለከተ መረጃ ባናገኝም ማለት ነው። እንዴው ሁኔታዎች እየተፋፋሙ ባሉበት የእንደዚህ አይነት እንቅስቃሴዎች ምን ሊያመጡ ይችላሉ ብለው ያስባሉ? ካሎትም ልምድ በመነሳት
2: ኦባሳንጆንም ወደ መቀሌ መሄድ ሰምቻለሁ። ከመጀመሪያ ላይ ነገርኩህ ነው ከኦባሳንጆ ጋር በእንግሊዝኛ አውርቶ ከመደራደር ወይም ባስተርጓሚ በኩል መልእክትን ከማስተላለፍ ይልቅ ሁለቱም አካላት በአማርኛ ወይም በትግርኛ ቁጭ ብሎ ቢያወሩ ከልብ ይስማማሉ ባይ ነኝ። የሆነ ሆኖ ግን ያው የውጭ አካል ይምጣ የሚል አባዜ ስለያዘንኛ ኢትዮጵያውያን የውጭ ሰው መጥቶ ቁጭ ብሎ ካልሰማን እንዱ ጉዳያችንም ተሰሚነት የሚያገኙ አይመስለኝም። ይህ ስህተት ነው። የሆነ ሆኖ ግን የአፍሪካነት ድርጅቱን በዚህ ውስጥ መሳተፉ ምናልባት ታዛቢ ምስክር ይፈልጋል። ሁልጊዜ የቅንነት ማጣት ነው። እኔ አሸማጋይ ከውጭ ማምጣት ማለት
4: በተለይ
2: በሀገር ውስጥ
4: ከዚህ በፊትም የመተማመን ጉዳይ በተደጋጋሚ ይነሳል።
2: አዎ ልክ ነው። ሁሉም ተዋጊ ታጣቂ ኃይላት ሁሉም ሶስተኛ አካል ይፈልጋሉ። እኔ ካለመተማመን የሚነሳ ነው። ይሄ ደግሞ እምነት ቅንነት ማጣት ነው፣ መተማመን ማጣት ነው በሁለቱም ወገን። አንፎርቹኔትሊ ይሄ በጣም የሚያሳዝን ነው። እና ከሆነ ይሁን እንግዲህ እኛ ከኛ ከእርስ በርስ ይልቅ የውጭ አካል መጥቶ ሲያዋራ መሀላችን ከተቀመጠ እንስማማለን የሚባል ከሆነም ይሁን ግን አባሳንጆ እዛ ደርሶ መመለስ እኔ በግሌ ሁኔታዎችን ይቀይራል ብዬ አላስብም፣ ቅንነት ካልታከለበት ከውስጥ ካልወጣ በስተቀር። እና አሁንም በግሌ አምናለሁ ሁለቱም ከዚህ ከጥፋት መንገድ ተመልሰው በሰላም ቢያወሩ የሚሻላቸው ይመስለኛል።
4: በጣም ጥሩ። እንደሚታወቀው አሁን በኢትዮጵያ የተለያዩ አካባቢዎች ግጭቶች ይስተዋላሉ። እና እንደው ምናልባት አሁን ደግሞ ይሄ የትግራይ ጦርነት ዳግም የሚቀሰቀስ ከሆነ እንዴው ምን ሊያስከትል ይችላል? ቀደም ሲል የተጠቀሱት አለ የሰዎች ሞት፣ እንዴው እስከ ምንስ ሊቀጥል ይችላል? እንዴት ይገልጹታል እርሱ?
2: እኔ ግምት ኢትዮጵያ ውስጥ ያሉ ሽምቅ ተዋጊዎች በጉልበት መጥተው የፌደራል መንግስቱን ገልብጦ ስልጣን ይወስዳሉ የሚል ግምት የለኝም። ቢያንስ ዛሬ ላይ ሆኜ ሳየው ነገ ምን እንደሚያመጣ ላይም ሁኔታዎች ሊቀየሩ ይችላሉ። ጦርነቱ ደግሞ ከተጀመረ ጥፋት ሌላ ምንም ነገር የለም፣ ጥፋትና ውድመት ብቻ ነው። ሰዎች ይሞታሉ። ወደንም ጠላን ደግሞ ከዚህ አድዋ አውዳሚ ጦርነት በኋላ ደግሞ እንደገና ወይ ፕሪቶሪያ ወይ ዛንዚባር ደን ደግሞ ንግግር እናደርጋለን እርስ በርስ። እኔ ግን የምለው እዛ ኋላ ሄዶ ከመነጋገር ከመወያየት ያንን ውይይትና ድርድር ወደፊት ብናመጣው ዛሬ ጦርነቱ ሳይጀመር ወደዚህ ለምናመጣውን ባይነኝ እና ደግሞ ይቻላል ውጭ ሀገር መሄድ የለብንም ለመደራደር እና አሁኑን እንወያይ ለሰላም ለህዝባችን ለወጣቱ ትውልድ እና ለሀገሪቷም ኢኮኖሚ ብለን ዛሬ ነው እዚሁ እናውራ ባይነኝ።
4: ምናልባት ካለዎት ተሞክሮ እንደ ምሳሌ የሚያነሱት ይኖራል እስካሁን በድርድሩ ከተሳተፉባቸው የተለያዩ የዓለም ክፍሎች?
2: አንፎርቹኔትሊ በብዙ ሀገራት የተገነዘብኩት ነገር ቢሆን የሰው ልጅ እንዱ ተፈጥሮ ሆኖ እርስ በርስ ከመነጋገር ይልቅ መጀመሪያ በጠመንጃ ያወራል። ብዙ ሀገር ግን በተለይ እርስ በርስ ግጭት በመሆንበት ሰዓት ንግግርን ያስቀድማል። በንግግር ዓለም ገባታቸው በተቻለ መጠን ይታሉ። ያው ግን ዲፕሎማሲ ደግሞ የተፈጠረው ለዚህ ነው እና ሽማግሌዎች ይምጡ ግን ደግሞ ከሱም በላይ ከባልና ከሚስት በላይ የራሳቸውን ጓዳ የሚያውቅ የለም ነው የሚባለው። አለም የእኛን ችግር ራሳችን ነው መፍታት ያለብን፣ በራሳችን መተማመን አለብን ነው። ይቻላል ደግሞ መነጋገር እንችላለን። ኩራታቸውን ትተው ይህ የአበሻ መንታሊቲ ሁለቱም ሳይድ ያለው በቃ ጠላትንና አሸንፍ ያንበረክካለሁ ከምለው ወጥተው በሰላም ቢያወሩ ይሻላል። እኛ ምን አንዳችም አይነት ለሁለቱም አንዳችም ጥቅም አይሰጥም፣ ጎጂ ነው በሁሉም መልክ።
1: በአሜሪካ የፔንሲልቬኒያ ግዛት የህዝብ ተወካዮች ምክር ቤት የአውሮፓውያኑ መጋቢት ሁለት የአድዋ ድል መታሰቢያ ዕለት እንዲሆን የቀረበን የውሳኔ ሀሳብ በከፍተኛ ድምፅ አጸደቀ። ይህ ኤችአር 441 የተሰኘው የውሳኔ ሀሳብ የጸደቀው ባለፈው ሳምንት ሐሙስ ዕለት በግዛቲቱ የህዝብ ተወካዮች ምክር ቤት በተደረገ የድምፅ አሰጣጥ ስነ ስርዓት ነው። በአሜሪካ የግዛቶች ምክር ቤት አሰራር መሰረት ይህ ውሳኔ በግዛቲቱ የህግ መዝገብ ላይ የአድዋ ድል በይፋ እውቅና ያገኘበት ታሪካዊ ሰነድ ሆኖ በቋሚነት ይቀመጣል። ይህን መለከተ ዘገባለን።
5: ይህ ረቂቅ ውሳኔ በፈረንጆች አቆጣጠር ማርች 2 ቀን 2026 130ኛው የአድዋ ድል መታሰቢያ ሆኖ በፔንሲልቬኒያ ግዛት እውቅና እንዲሰጠው የሚደነግግ ነው። ውሳኔው በሪፐብሊካንና ዲሞክራት ፓርቲ እንደራሴዎች በተሰጠ 195 የድጋፍና 6 የተቃውሞ ድምፅ ጸድቋል። ኤችአር 441 ረቂቅ የውሳኔ ሀሳቡን በፔንሲልቬኒያ ምክር ቤት ያቀረቡት የሰሜን ፊላደልፊያ መንገመሪ ወረዳ የህዝብ ተወካይ የሆኑት ቤንጃሚን ሳንቼዝ ናቸው። የተከበሩ የምክር ቤት አባል ሳንቼዝ በዕለቱ በምክር ቤቱ ባደረጉት ንግግር በዘመናዊ ዓለም ታሪክ አድዋ ያለው ቦታ ታላቅ እንደሆነ ካወሱ በኋላ ኢትዮጵያ በንጉሥ ሚኒሊክና ባለቤታቸው ጣይቱ ብጡል አመራር ሰጪነት አገራቸውን ከቅኝ ገዢ ተቀራማቾች መክተዋል። ይህን ደማቅ ድል በማስመዝገብም የመጀመሪያዎቹ አፍሪካውያን ሆነዋል ሲሉ አሞካሽተዋቸዋል።
6: Emperor Menelik II and Empress Taitu Betul successfully defended its sovereignty against colonial invasion and became the first African nation to decisively defeat a colonial power.
5: American Ethiopian Public Affairs Committee በበኩሉ የፔንሲልቬኒያ ተወካዮች ምክር ቤት ያሳለፈውን ውሳኔ ተከትሎ የተሰማውን ደስታ ገልጿል። አድዋ ትውልዶችን ያነቃቃ እጅ ያለመስጠትና የሰው ልጅን ክብርነት የሚያስታውስ ታላቅ ድል ነው ካለ በኋላ በተለይ ለጥቁር አፍሪካ አሜሪካውያን ታላቅ የኩራት ምንጭ ሆኖ ይኖራል ብሏል። ኮሚቴው ረቂቁን ስፖንሰር ያደረጉትን የተከበሩ ቤንጃሚን ሳንቼዝን አመስግኗል። ይህ የሚመለከተውና ባለፈው ሐሙስ የጸደቀው የውሳኔ ሐሳብ ምን ትርጉም አለው በሚል ጥያቄ ያቀረብንላቸው በኮሎራዶ አገረ ግዛት የአሮራ ከተማ ምክር ቤት እንደራሴ እንዲሁም የሪፐብሊካን ፓርቲ አባል አቶ አምሳሉ ጸጋይ ካሳው ይህንን ብለዋል።
3: የሚጠቅመው ምንድነው? ይሄ የአድዋ ቪክቶሪ ዴይ ተብሎ በስቴቱ ደረጃ ሪኮግናይዝ ተደርጎ ወይም እውቅና ተሰጥቶት ሲምቦሊካሊ በጣም ትልቅ የሆነ ተጽዕኖ አለው። ምክንያቱም የኛ ታሪክ የኢትዮጵያኖች ታሪክ ብዙ ጊዜ በኢትዮጵያም ብቻ የሚወሰን የሚቀር አይደለም፣ ለአፍሪካኖች ተምሳሌት ነው። ስለዚህ ያንን ነገር በዛ አካባቢ ላሉ በተለይ ለጥቁር አሜሪካኖች የኢትዮጵያን ታሪክ የአፍሪካን ታሪክ የሚገልጽ የአድዋ ቪክቶሪ ዴይ በዛ ስቴት እንዲታወቅ መደረጉ ታሪካዊ አጋጣሚ ይፈጥራል። ምክንያቱም ታሪክ እዚህ የኢትዮጵያኖች ታሪክ ብቻ አይደለም፣ ያ ታሪክ የአፍሪካኖች ታሪክ ነው። ያ ታሪክ የጥቁር አሜሪካኖች ታሪክ ነው።
5: አቶ አምታሉ ምናልባት አድዋ በሌሎች የአሜሪካ ግዛቶች እውቅና እየተሰጠው ከቀጠለ ወደፊት በአሜሪካ በፌደራል ደረጃ ሊታወቅ የሚችልበት እድል ሊኖር እንደሚችልም ተቆመዋል።
3: ይሄ በስቴት ደረጃ ያለ የተወሰነ ነው። አልፏል እንዳልኩ ቆንጆ የሆነ በተለይ ሴኔተር ቤንጃሚን ፔንሲልቬኒያ ሃውስ ሪፕሬዘንታቲቭ ይህን ስፖንሰር በማድረግ ከሌሎች ጋር ሆኖ እንትን ያደረጉት ይሄ ለቀጣይ ትውልድ የሚጠቅም ሂስቶሪካል የሆነ ትምህርት ወይም ሂስቶሪካል የሆነ ሲምቦሊክ ነው በሚል ሲያምኑበት ወደ ዋናው ወይም ወደ ምክር ቤቱ ቀርቡ፣ ምክር ቤቱ አይቶበት፣ ምክር ቤቱ ድምፅ ሰጥቶበት እንትን ያደርጋል እና ይሄ ለኢትዮጵያን አሜሪካውያን በዚህ በአሜሪካ እንደምንኖር ወይም በዛ አካባቢ ለሚኖሩ በጣም ትልቅ የሆነ እድል ነው ብዬ ነው እንትን የማደርገው። ይሄ በየከተማው መለመድ አለበት። ዋናው አላማው ነው ኢትዮጵያኖችንም ሆነ አሜሪካኖችንም ሆነ እንዲህ አይነት ታሪክ ያለን ህዝቦች ታታሪ ህዝቦች መሆናችንን ማሳየት ድል ይሰጠናል ማለት ነው።
5: 130ኛው የአድዋ ድል በዓል ከተከበረ ወራት ያለፈው ቢሆንም ማርች 2 በፔንሲልቬኒያ ለዚህ 130ኛ ዓመት የአድዋ ድል መታሰቢያ እንዲሆን ድምጽ የተሰጠው ባለፈው ሳምንት ነው። ይህ የሆነው ምናልባት በፔንሲልቬኒያ የህዝብ ተወካዮች ምክር ቤት ረቂቅ ደንቦችን ለማስወሰን ዘለግ ያለ ወረፋ ስለሚኖር እንደሆነ ይገመታል። ይህ በአገረ ግዛት ደረጃ አድዋ እውቅና እንዲሰጠው መደረጉ በተለይ ለአፍሪካ አሜሪካውያን ትልቅ ፋይዳ እንዳለው አቶ አምሳሉ ለቢቢሲ አስረድተዋል።
3: የአድዋ ቀን ተብሎ ሲሰየም በእለቱ ይታሰባል ማለት ነው። ማለት በገቨርንመንት ወይም በስቴቱ ካላንደር ወይም በሲቲው ካላንደር ያ ቀን አድዋ ቪክቶሪ የሚለው በካላንደር ስራ ይዘጋል ምናምን ሳይሆን ይታሰባል በካላንደር ውስጥ ስኬጁል ካላንደር ውስጥ ይገባል ማለት ነው። የፌዴራል ይህንን ተከትሎ የሚሄድ ነገር አይደለም። ሀዌቨር ግን እንደዚህ አይነት አጋጣሚዎች እየበዙ መምጣታቸውን ተከትሎ ኢትዮጵያን አሜሪካን አፍሪካን አሜሪካን ለምሳሌ ከተለያዩ ኦርጋናይዜሽኖች ጋር አብረን እንደ ኢትዮጵያን አሜሪካን ሲቪክ ካውንስል ሌሎች ኦርጋናይዜሽኖች ይህንን ወደ ፌዴራል ይዘውት የመሄድ ቻንስ ይሰጣቸዋል ማለት ነው። ይህን ሪዞሉሽን ለፌዴራል በማቅረብ ካንግረስ ውስጥ በማቅረብ እውቅና እንዲያገኝ በተለይ ካንግረስ ውስጥ ብላክ ካከስ የሚባል ትልቅ ፓወርፉል ያለ ኮሚቴ አለ። ሰው እዛ ላይ እንዲቀርብ እድል ሊፈጥራል ማለት ነው። ሰው ወደፊት የነገር መደረጉና ወደዛ እንደሚሄዱ የማይቀር ነው። እንግዲህ እኛም እዚህ ሀገር እንደሚሰራ በመንግስት ውስጥ እንደምንሰራ አካላት ይህንን ነገር ወደፊት አንደኛው ሩታችን ሄርቴጃችን ስለሆነ ይሄ ለጥቁሮች ትርጉም የሚሰጠው ነጻነት በዓል እዚህ ሀገር በጣም ማርቲን ሉተር ኪንግን ጨምሮ ሌሎችን ሪቮሉሽን ጄሲ ጃክሰን የታገሉለት ሲምቦሊክ የሆነ መብት የነጻነት መብት አለና ከዚህ ፓርት ኦፍ ኢት አንደኛው አካል ነው። የጥቁር እንቢተኝነት የጥቁር እንቅስቃሴ የተጀመረው ዛሬ ሳይሆን እኛ ቀድመን የጀመርነው እንደሆነ የሚያሳያ ደግሞ የአፍሪካ ሲምቦል መሆኑን አፍሪካን አሜሪካኖች እንዲማሩበትና እነሱም እንዲሰሩበት የሚያደርግ ይሆናል ማለት ነው። ስለዚህ ይሄ ሂደት በስቴት ደረጃ ቢጀመርም ወደ ፌዴራል የሚሄድበት ጊዜ ሩቅ አይደለም ማለት ነው።
6: And civic contribution that made Adwa a historic triumph recognized around the world. Thank you, Madam Speaker.
1: አድማጮቻችን ከቢቢሲ አማርኛ ጋር ናችሁ። አሁን ደግሞ አጫጭር ዜናዎች። የናይጄሪያ ፕሬዝዳንት ታጣቂዎች እጃቸውን እንዲሰጡ ካልሆነ ግን አገሪቷ ባላት ኃይል ሁሉ እንደሚመቱ አስጠነቀቁ። ፕሬዝዳንቱ ይህን ያሉት በአገሪቱ የሚከበረውን የዲሞክራሲ ቀን በማስመልከት ባደረጉት ንግግር ነው። ፕሬዝዳንት ትራምፕ ከኢራን ጋር የሚደረገውን ጦርነት የሚያስቆም ስምምነት ላይ መደረሱን አስታወቁ። የተደረሰው ስምምነት በኢራን ባለስልጣናት እስኪጸድቅ እየተጠበቀ መሆኑ ተዘግቧል። ከኢራን ጋር ግንኙነት ያለው የበይነመረብ ሰርሳሪ ቡድን የአሜሪካ ደህንነት ተቋማት የሆኑትን የሲአይኤን እና የኤፍቢአይን ስርዓት ሰብሮ በመግባት የዓለም ዋንጫን የተመለከተ የድሮን መረጃ መጥረፉን አስታወቀ። አንድ የአሜሪካ ተቋምም ይህንን አረጋግጧል። የትራምፕ አስተዳደር ኢራናውያን ስደተኞችን ወደ ማዕከላዊ አፍሪካ ሪፐብሊክ ለመላክ ማቀዱ ተዘገበ። ሮይተርስ እንደዘገበው በቅርቡ ማዕከላዊ አፍሪካ ሪፐብሊክ አሜሪካ የምታስወጣቸውን ስደተኞች ለመቀበል ተስማምታለች። የቀድሞው የደቡብ ኮሪያ ፕሬዝዳንት ወደ ሰሜን ኮሪያ ድሮን በመላካቸው የ30 ዓመት እስራት ተፈረደባቸው። ፕሬዝዳንቱ ዩን ሱክ ዮል በአውሮፓውያኑ 2024 ወታደራዊ አገዛዝን አውጀው አገራቸውን ወደ ፖለቲካዊ ቀውስ ከመክተታቸው ጋር በተያያዘ ተይዘው እድሜ ልክ እስራት ተፈርዶባቸው እንደነበር አይዘነጋም። ታዋቂዋ ዘፋኝ አሪያና ግራንዴ የአሜሪካ መንግስት ሙዚቃዋን ለጸረ ስደተኞች ፖሊሲው እንዳይጠቀም አስጠነቀቀች። አሪያና ግራንዴ ይህንን ያለችው የአሜሪካ የድንበር ጠባቂዎች ሰዎች እጃቸው በካቴና እያሰሩ ወደ እስር ቤት ሲወስዷቸው ጉድባይ ወይም ደህና ሁኑ የሚለው ታዋቂ ዘፈኗ በማጀቢያነት ጥቅም ላይ የዋለበት ቪዲዮ ከተለቀቀ በኋላ ነው። ቀጣዩ ዘገባችን ስፖርት ነው። ኢትዮጵያዊቷ አትሌት ጉዳፍ ጸጋይ ለህክምና በወሰደችው መድኃኒት ምክንያት ከውድድር ታገደች። አጭር ዘገባ አለን።
5: የሁለት ጊዜ የዓለም ሻምፒዮኗ ኢትዮጵያዊት ጉዳፍ ጸጋይ ከውድድር በፊትና በኋላ በተደረገ ምርመራ የተከለከለ ንጥረ ነገር እንደተገኘባት ካመነች በኋላ የአራት ወራት እገዳ ተጥሎባታል። የ29 ዓመቷ ኢትዮጵያዊት በአውሮፓውያኑ 2020 የቶኪዮ ኦሎምፒክ በአጭር ርቀት የነሐስ ሜዳሊያ ካሸነፈች በኋላ የ2022 የሴቶችን የ5000 ሜትር የዓለም አሸናፊ ስትሆን በ2023 ደግሞ በ10000 ሜትር ውድድር ድል ተቀዳጅታለች። ጉዳፍ ባለፈው ታህሳስ በዓለም አቀፍ የጸረ አበረታች ንጥረ ነገሮች ኤጀንሲ በምህጻሩ ዋዳ ይባላል የተከለከለ ዝርዝር ውስጥ የሚገኝን ንጥረ ነገር ምርመራ ተደርጎባት ተገኝቶባታል። በጉዳፍ ውስጥ ተገኝቶባታል የተባለው መድኃኒት በሰውነት ውስጥ የኤስትሮጅን ንጥረ ነገር መጠንን ለመቀነስ የሚረዳና የጡት ካንሰርንም ለማከም የሚውል ነው። ጉዳፍ በጥር ወር መጨረሻ ላይ በአትሌቲክስ የምርመራ ውጤት ከተገለጸላት ከአንድ ቀን በኋላ ያጋጠማትን የጤና እክል ለማከም መድኃኒቱን እንደታዘዘላት በመግለጽ ደጋፊ የህክምና ሰነዶችን አቅርባለች። በየካቲት ወር ጉዳፍ ለዓለም አትሌቲክስ ፌዴሬሽን መድኃኒቱን እንድትጠቀም እንዲፈቀድላት ማመልከቻም አቅርባ ነበር። በኋላ ላይ ህክምናዋ የአበረታች መድኃኒት ተቆጣጣሪ አካሉን ዓለም አቀፍ መስፈርቶች ማሟላቱም ተረጋግጦ ነበር። ነገር ግን የመድኃኒት አጠቃቀሟ በልዩ ሁኔታ ወደ ኋላ ተመልሶ ፈቃድ እንዲያገኝ ያቀረበችው ጥያቄ በተቆጣጣሪው አካል ውድቅ ተደርጓል። የአትሌቲክስ ስፖርትን ተአማኒነት የሚከታተለው በምህጻሩ AIU የሚባለው መስሪያ ቤት በመግለጫው እንዳመለከተው አትሌቷ ምንም አይነት ጥፋት ወይም ቸልተኝነት አለመፈጸሟን በመገንዘብ በደንቡ መሰረት የተጣለባት የአራት ወራት እገዳ ተገቢ እንደሆነ ይቆጠራል ብሏል።
1: አድማጮቻችን ስትከታተሉ የነበረው ቢቢሲ አማርኛን ነበር። አብራችሁን ስለቆያችሁ እናመሰግናለን።